ኮመ ነፍሰኪ ወስማርገ ረሃሊ ብገናኔ እችከ አዲትየ በሚሁን ኩለ አመልተከ ትየ በሚሁን ፉሪህመ እጀዛ ድባን ከንከሸወሪ ቅያመ ድወሁነ ፋሄነረከይን እኪባ ኩረቫ ስዋሩገ ቤድቪ ሚሃ ደናሽ ፋሄ እሚሃኩ ነሲብ ሊብገንፊ ከንከሸወሬ ከሂቤሪ ከምገ ዋጉቲ ውፈለዴ እችከምጋ ሜኑይ ዱንዬ ገድሪውሉን ወይ